0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ሰኞ ሐምሌ 27 ቀን 2018 ዓ.ም ምረት ጤና ይስጥልኝ አድማጮች እንደምናመሻችሁ። የምሽቱ አስተናጋጃችሁ ሸዋዬ ለገሰ ነኝ። ለዓለም ዜናው ሂሩት መለሰ ተረኛ ናት። ዜናውን በሚከተለው የዜና መጽሔት ሰሞነኛው የግጭት መረጃና የመገናኛ ብዙሃን የይዘት አቀራረብ፣ በትግራይ ድንበር አካባቢ የተቀሰቀሰው ጦርነት በርካቶች ወደ ሱዳን እንዲሰደዱ ማስገደዱ፣ በቆቦ አካባቢ ወታደራዊ ዝግጅት መጠናከሩ፣ እንዲሁም ህይወት የቀጠፈ የመሬት መንሸራተት አደጋ በጻድቃኔ ማርያም ገዳም አካባቢ መከሰቱን የሚመለከቱ ዘገባዎችን አካቷል። ከለተሰኞ ሳምንታዊ መሰናዶ ቀዳሚው ማህደረ ዜና በሰሜን ኢትዮጵያ ዳርዳር ስለሚለው የጦርነት አዝማሚያ የሚለናለው። ሳምንታዊው የስፖርት ጥንቅርም በሰዓቱ ይቀርባል። ሁሉንም ለመከታተል በሳተላይት በኢትዮ ሳት ወይም NSS 12 በ10985 ሜጋሄርዝ ሆሪዞንታል DW 08 ላይ ፈልጉን። ትራንስፖንደሩ MEH 01 ወይም EAH 01 ነው። በኢንተርኔትም DW አማሪክ በተባለው መተግበሪያ ከድረገጻችን ታገኙናላችሁ። ስርጭቱን በቀጥታ ከፌስቡክ፣ ቴሌግራም እና ዩቲዩብ DW አማሪክ እያላችሁ በመግባት ተከታተሉ። ቤተሰብ ሁኑ፣ ለሌሎችም አጋሩ። አሁን ወደ ቀዳሚው የዓለም ዜና ነው የምናልፈው። ሂሩት ተዘጋጅታለች። መልካም ቆይታ።
0: የዲደብሊው ዜና።
2: ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ። በራያ ለማጣ ግንባር በኩል ወታደራዊ ፍጥጫና የጦርነት ዝግጅት ማየሉን ነዋሪዎች ገለጹ። በአካባቢው ቤት ለቤት ዝርፊያ መስፋፋቱን፣ የትራንስፖርትና የባንክ አገልግሎት በመስተጓጎሉም ደንበኞች ለተጨማሪ ክፍያ መዳረጋቸውን ተናግረዋል። ነዋሪዎች የጦርነት ስጋትን በመሸሽ ወደ ቆቦ ከተማ እየተሰደዱ መሆኑንም ገልጸዋል። በመቶዎች የሚቆጠሩ ሰዎች ጦርነት ሸሽተው ከትግራይ ክልል ወደ ሱዳን እየገቡ መሆናቸውን የፈረንሳይ ዜና አገልግሎት ዘገበ። አንድ የሱዳን ጸጥታ ኃይል ምንጭ እንዳለው ከትግራይ ክልል ወደ ሱዳን ከገቡት መካከል ቁስለኛ ተዋጊዎች ይገኙበታል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የሚካሄደውን ጦርነት ከፍጻሜ ለማድረስ ዛሬ ሰኞ ድርድር ይጀመራል ሲሉ ትናንት ተናግረዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ግን በአሁኑ ጊዜ ቴህራን ከዩናይትድ ስቴትስ ጋር ድርድር እያካሄደች አይደለም ብለዋል። ዜናው በዝርዝር። በራያ ለማጣ ግንባር ወታደራዊ ዝግጅቱና ፍጥጫው ማየሉን ነዋሪዎች ለዶይቼ ቬለ ተናገሩ። ስማቸው እንዳይጠቀስ የፈለጉ አንድ የአላማጣ ከተማ ነዋሪ የህወሓት ሰራዊት በራያ ግንባር በጨርጨር በቢሶበርና ሌሎች አካባቢዎች ተሰማርቷል ብለዋል።
3: ብዙ አርሚዎች በራያ ግንባር አሰማርቷል። ለጦርነት ዝግጁ እንዲሆኑ መምሪያ ወርዶላቸዋል። ዝግጅት ያለው አሁን በጨርጨር በኩል አለ። ከዛ ቢሶበር ማለት ነው። በዛ ቦታ መርፋት አካባቢ አለ። ከዚህ በዋጃ ቆቦ በጃሮታ ጀምረ በዚህ በዳና ለኮ ተለይን ውሃ ከዛ በላይኛው በኩል ደግሞ በባይባዋ ጥሙጋ ላይ ማለት ነው። እና ይሄ የዋጃ መስመር ተከትለ ያለው የራሳቸውን አርሚ አዘጋጅተዋል።
2: በዚህ የተነሳም ነዋሪዎች እንዳሉት ባላማጣ ከተማ በምሽት ሰዎች በነጻነት መንቀሳቀስ አልቻሉም። በታጣቂዎች ቤት ለቤት የሚፈጸም ዝርፊያም ተጠናክሮ ቀጥሏል። የዘራፊዎችን ማንነት ማወቅ አይቻልምም ብለዋል እኚህ ነዋሪ።
3: በቃ ከአንድ ሰዓት በኋላ መንቀሳቀስ አይችልም ወጣ። ከዛ በኋላ ደግሞ ከአራት ሰዓት በኋላ ደግሞ ታጣቂዎች የዞሩ በቃ አራት አምስት ሲሆኑ እና ይቆረቁራሉ። ቤተሰብ መስሎት ይከፍታል። እዛ ንብረቱ ይወስዳሉ። ብርም፣ ወርቅም፣ ሞባይል አሁን ጭንቅ በጭንቅ ነው ያሉ። በቃ ፊታቸው እንደማይታወቁ ይጠመጥማል። በሽርጥም ማስክ ምናምን አድርጎ በቃ አይናቸው ብቻ እንዲታይ።
2: በአካባቢው የትራንስፖርትና የባንክ አገልግሎት መስተጓጎል በመፈጠሩ ደንበኞች እስከ 10% ተጨማሪ ክፍያ ለግለሰቦች ለመክፈል መገደዳቸውን ነዋሪዎች ገልጸዋል። ነዋሪዎች እንደሚሉት በህወሓት ኃይሎችና በፌደራል መንግስት መካከል ዳግም ጦርነት ሊጀመር ይችላል የሚሉ የአላማጣና የራያ ወረዳ ነዋሪዎች ጦርነትን በመሸሽ በየዕለቱ ወደ ቆቦ ከተማ እየገቡ ነው። ዝርዝሩ በዜና መጽሔት ዝግጅታችን ይቀርባል። በመቶዎች የሚቆጠሩ ኢትዮጵያውያን ከትግራይ ክልል ድንበር ተሻግረው ወደ ጎረቤት ሱዳን እየገቡ ነው ሲል የፈረንሳይ ዜና አገልግሎት ዘገበ። የሱዳን የጸጥታ ኃይሎችና የህክምና ምንጮችን ጠቅሶ ዜና አገልግሎቱ እንዳለው ሰዎቹ በጦርነት ወደ ምትናወጠው ወደ ሱዳን ሄዱት በድንበር አቅራቢያ የሚካሄደውን ጦርነት በመሸሽ ትናንትና ከትናንት በስቲያ ነው። ሐምዳይት በተባለችው የድንበር ከተማ የሚገኝ አንድ የሱዳን ጸጥታ ኃይል ምንጭ እንዳለው ከትግራይ ክልል ወደ ሱዳን ከገቡት ሰዎች መካከል ቁስለኛ ተዋጊዎች ይገኙበታል። አንድ የህክምና ማዕከል ምንጭ እንዳሉት ደግሞ ቁስለኞቹ ከድንበር አካባቢ በ15 ኪሎ ሜትር ርቀት ላይ ሱዳን ውስጥ ወደሚገኘው አልሐሻባ ወደ ተባለው ስፍራ ለተጨማሪ ህክምና ከመላካቸው በፊት ድንበር ላይ የመጀመሪያ ደረጃ ህክምና እንዳገኙ ተናግረዋል። ሱዳን ድንበር አቅራቢያ በሚገኘው ሸረሪና በተባለው አካባቢ ከቅዳሜ ማለዳ አንስቶ እስከ እሁድ ማለዳ ድረስ በኢትዮጵያ መከላከያ ሰራዊትና በትግራይ አማጽያን መካከል በከባድ የጦር መሳሪያዎችና በድሮኖች ውጊያ መካሄዱን አንድ የህዝባዊ ወያኔ ሀርነት ትግራይ ህወሓት አባል ለዜና አገልግሎቱ ተናግረዋል። በሱዳን በኩል ባለው ድንበር ላይ የሚገኙ ነዋሪዎችም በውጊያው ወቅት ፍንዳታዎችና የማያቋርጥ የተኩስ ድምጾች መስማታቸውን ተናግረዋል። ሆኖም የፈረንሳይ ዜና አገልግሎት ስለተባለው ውጊያ በሌላ ገለልተኛ ወገን አለመረጋገጡን አክሎ ዘግቧል። ስለውጊያው ከፌደራል መንግስት በኩል እስካሁን በጉዳዩ ላይ የተሰጠ ይፋዊ ማብራሪያም ሆነ ምላሽ አልተሰማም። በአማራ ክልል በሰሜን ሸዋ ሀገረ ስብከት በሚገኘው የጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ዛሬ ማለዳ በደረሰ ድንገተኛ የመሬት መንሸራተትና የቋጥኝ መናድ አደጋ የ14 ሰዎች ሕይወት ሲያልፍ በአምስት ሰዎች ላይ ደግሞ ቀላልና ከባድ የአካል ጉዳት መድረሱ ተገለጸ። አደጋው ሲደርስ በስፍራው ነበርክ ያሉ የአይን እማኝ አቶ ዘላለም አሰፋ አደጋው የደረሰው በተዘጋ የሱባኤተኞች ዋሻ አካባቢ ዛሬ ጠዋት 2 ሰዓት ላይ የዋሻው አካል የሆነ ቋጥኝ በመናዱ ምክንያት ነው ብለዋል። አደጋው የተከሰተው ከክረምቱ ጋር ተያይዞ በሚጠለው ዝናብ ምክንያት ነው የሚሉት አቶ ዘላለም የተፈጠረው ናዳ ከፍተኛ በመሆኑ አስከሬን ማውጣት ፈታኝ ነበር ሲሉ ተናግረዋል።
4: በጣም አስቸጋሪ ገልጿል። እንዴ በጣም ብዙ የከተማው ህዝብ ጸበልተኛው፣ የፖሊስ አካል፣ እንደገና የመከላከያ ሰራዊት በሙሉ ሚኒሻ ሳይቀር ተደርጎ ነው እንግዲህ አስከሬን ሊነሳ የቻለው።
2: የገዳሙ አስተዳዳሪ መላከ ሰላም አባ ወልደ ጊዮርጊስ በበኩላቸው ከዚህ ቀደም ተሰንጥቀው የነበሩ አለቶች ዝናብ ሲገባባቸው የተፈጠረ አደጋ መሆኑን ገልጸው አሁን ባለሙያዎች መጥተው ስፍራውን ከአደጋ ነጻ የማድረግ ስራ እየተሰራ ነው ማለታቸውን ኢሳያስ ገላው ዘግቧል። ዝርዝሩ በዜና መጽሔት ዝግጅታችን ይቀርባል። ይህ ዶቼ ቬለ ዲደብሊው ነው። ዳርፉር ሱዳን በሚገኝ በአንድ መደበኛ ፍርድ ቤት ላይ በተጣለ የድሮን ጥቃት ቢያንስ 35 ሰዎች መገደላቸውን አንድ የመብት ተሟጋች ቡድን አሳወቀ። የአስቸኳይ ጊዜ ጠበቆች የተባለው ገለልተኛ ቡድን እንደገለጸው ሰዎቹ የተገደሉት በሰሜን ዳርፉር ግዛት አልጃውያ ጋራ በተባለው መንደር ውስጥ በሚገኝ አንድ ፍርድ ቤት ላይ ትናንት ከሰዓት በኋላ በደረሰው የድሮን ጥቃት ነው። በሲቪሎችና የሲቪሎች በሆኑ ተቋማት ላይ የሚፈጸም ይህን መሰል ጥቃት ዓለም አቀፍ ሰብአዊ ሕግ በእጅጉ የሚጥስ መሆኑን ገልጾ በጥቃቱ ላይ ምርመራ እንዲካሄድም ጥሪ አቅርቧል። ከዛሬ 3 ዓመት አንስቶ የሱዳን ጦርና ፈጥኖ ድራሹ ኃይል የሚዋጉበት የሱዳኑ ጦርነት ቢያንስ 59,000 ሰዎችን እንደገደለ አንድ የትጥቅ ግጭቶችን እና የመሳሰሉትን ተከታታይና ተቆጣጣሪ ድርጅት አሳውቋል። ድርጅቱ እንደሚለው የሟቾች ቁጥር ከዚህም በላይ ሊሆን ይችላል። በሱዳን ጦርነት የድሮን ጥቃት ዋነኛው የውጊያ ማካሄጃ ሆኗል። ይህም በሱዳን ለዜጎች ሞት ዋነኛው ምክንያት መሆኑ ነው የሚነገረው። ከዚህ ዓመት ጥር ወዲህ በጦርነት ከሞቱት መካከል 80 በመቶ በድሮን ጥቃቶች ነው ሕይወታቸው ያለፈው ተብሏል። የሱዳን ጦር ስለ ጥቃቱ አስተያየት ቢጠየቅም መልስ አለመስጠቱን አሶሲየትድ ፕሬስ ዘግቧል። የሶማሊያን መንግስት የሚወጋው አሸባሪው የአሸባብ ቡድን በማዕከላዊ ሶማሊያ ጥቃቶችን ማጠናከሩን፣ በሂራን ክፍለ ሀገርም አዳዲስ አካባቢዎችን መያዙ ተዘገበ። የቡድኑ ወታደራዊ ቃል አቀባይ ዛሬ እንደተናገረው የመንግስት ወታደሮችና የጎሳ ሚሊሺያዎች የአሸባብን ጥቃት ለመመከት በሳምንቱ መጨረሻ በቡድኑ ላይ ጥቃቶችን መሰንዘራቸውን አሳውቋል። ሆኖም ቡድኑ እንዳለው የሸባብ ተዋጊዎች ከኢራን ክፍለ ሀገር ዋና ከተማ በለድዌን 60 ኪሎ ሜትር ርቀት ላይ የሚገኝ አንድ ለመጓጓዣና ለሎጂስቲክስ ስልታዊ የሆነች መንደርን በተሳካ ሁኔታ ለመቆጣጠር ችሏል። የሶማሊያ ጦር ምንጮች በበኩላቸው ከቅዳሜ ወዲህ 54 የሸባብ ተዋጊዎችን ገድለናል ብለዋል። አሸባብ በበኩሉ ከ100 በላይ የመንግስት ወታደሮችን መግደሉን በራዲዮ ጣቢያው አሳውቋል። ይሁንና ጦሩ ከመንግስት ወታደሮች በኩል የሞቱትንም ሆነ የቆሰሉትን ቁጥር ይፋ አላደረገም። የጀርመን ዜና አገልግሎት ዲፒኤ እንደዘገበው ከሁለቱም ወገኖች የተሰጡትን ሀዛዊ መረጃዎች በገለልተኛ ወገን ማረጋገጥ አልተቻለም። ምንም እንኳን አሸባብ ከዋና ከተማይቱ ከመቀድሾ ቢባረርም ከቅርብ ጊዜያት ወዲህ በመንግስት ባለስልጣናት፣ በጋዜጠኞችና በሲቪል ማህበረሰብ ተወካዮች ላይ ተደጋጋሚ ጥቃት እያደረሰ ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የሚካሄደውን ጦርነት ከፍጻሜ ለማድረስ ዛሬ ሰኞ ድርድር ይጀመራል ሲሉ ትናንት ተናግረው ነበር። በኢራን ላይ የሚያካሄዱትን አዳዲስ ከባድ ጥቃቶች ማቆማቸውን ከዚህ ቀደም የተናገሩት ትራምፕ ንግግሩ ግጭቱን ለማስቆምና በሆርሙዝ ወሽመጥ እንዳይንቀሳቀሱ የተገቱት የቃጫኝ መርከቦቹ ጉዞ እንዲጀምሩ መፍትሄ የሚፈልጉ መሆናቸውን አሳውቀዋል። ትራምፕ ትናንት እንዳሉት በኢራን ላይ ከባድ ጥቃቶችን ላለመፈጸም የወሰኑት አጋሮቻቸው ቀጠር፣ ሳውዲ አረቢያና የተባበሩት አረብ ኤምሬቶች ባደረጉት ተማጽኖ ነው። በትራምፕ አባባል የነዚህን ቁልፍ የአሜሪካን የባህረ ሰላጤው ሀገራት አጋሮችና ስማቸውን ያልጠቀሷቸው የኢራን ባለስልጣናትን ጥሪ ከሰሙ በኋላ ለዲፕሎማሲው ጥረት ተጨማሪ ጊዜ ለመስጠት መወሰናቸውን ተናግረዋል። የኢራን መንግስት መገናኛ ብዙሃን የጠቀሷቸው የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ግን በአሁኑ ጊዜ ቴህራን ከዩናይትድ ስቴትስ ጋር ድርድር እያካሄደች አይደለም ብለዋል። የመስሪያ ቤቱ ቃል አቀባይ እስማኤል ባግሄ እንዳሉት ኢራን አሁን የምትደራደረው ከአማን ጋር መሆኑን አስረድተው ድርድሩም በሆርሙዝ ወሽመጥ የሚካሄድ የመርከቦች ጉዞ ደህንነቱ የተጠበቀ እንዲሆን በታቀደው ጊዜያዊ የመርከቦች መጓጓዣ መስመር ላይ ነው ብለዋል። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባግሄንን ጠቅሶ የኢራን ዜና አገልግሎት ኢርና እንደዘገበው በዚህ ቅድ መሰረት ነዳጅ ዘይት ጫኝ መርከቦችም ሆኑ ሌሎች የእቃ ማጓጓዣ መርከቦች ወደ ኢራን ግዛት የውሃ ክልል የሚገቡት በሰሜናዊ የባህር መስመር በኩል ይሆናል። መርከቦቹ ለኢራን ወይንም በባህረ ሰላጤው ሀገራት ወደቦች ጥሪ ካደረጉ በኋላ የሚመለሱት በኦማን የውሃ ክልል በኩል ይሆናል። ቃል አቀባዩ እንዳሉት ሀሳቡ በስተመጨረሻ አንድ ስምምነት ላይ እስኪደረስ ድረስ የተለያዩ የጉዞ መስመሮችን ከመጠቀም ይልቅ መርከቦቹ ክብ የጉዞ መስመሮችን እንዲከተሉ የሚያደርግ ነው። ይህ ዶቼ ቬለ DW ነው። ከዶቼ ቬለ ዜናው ለማብቃት ነው። ዋናውና አርሶቹን በድጋሚ በራያ አላማጣ ግንባር በኩል ወታደራዊ ፍጥጫና የጦርነት ዝግጅት ማየሉን ነዋሪዎች ገለጹ። በአካባቢው ቤት ለቤት ዝርፊያ መስፋፋቱን፣ የትራንስፖርትና የባንክ አገልግሎት በመስተጓጎሉ ደንበኞች ለተጨማሪ ክፍያ መዳረጋቸውን ተናግረዋል። ነዋሪዎች የጦርነት ስጋትን በመሸሽ ወደ ቆቦ ከተማ እየተሰደዱ መሆኑንም ገልጸዋል። በመቶዎች የሚቆጠሩ ሰዎች ጦርነት ሸሽተው ከትግራይ ክልል ወደ ሱዳን እየገቡ ናቸው ሲል የፈረንሳይ ዜና አገልግሎት ዘገበ። አንድ የሱዳን ጸጥታ ኃይል ምንጭ እንዳለው ከትግራይ ክልል ወደ ሱዳን ከገቡት መካከል ቁስለኛ ተዋጊዎች ይገኙበታል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የሚካሄደውን ጦርነት ከፍጻሜ ለማድረስ ዛሬ ሰኞ ድርድር ይጀመራል ሲሉ ትናንት ተናግረዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ግን በአሁኑ ጊዜ ቴህራን ከዩናይትድ ስቴትስ ጋር ድርድር እያካሄደች አይደለም ብለዋል። ዜናው በዚሁ አበቃ።
1: ለዓለም ዜናው ጥንቅር ሂሩት እናመሰግናለን።
0: የዜና መጽሔት
1: ባሳለፍነው ቅዳሜ ሐምሌ 25 ቀን 2018 ዓ.ም በኢትዮጵያና ሱዳን ድንበር አካባቢ ከፍተኛ የሆነ ወታደራዊ ግጭት መከሰቱ ተነግሯል። በለቱ ቀኑ ሙሉ ስለመዋሉ የተነገረለት ግጭት በርካቶችን ከአካባቢው ማፈናቀሉንም ዘገባዎች ያመለክታሉ። ስለ ግጭቱ በለቱና ዛሬ ሰኞ ሐምሌ 27 ቀን 2018 ዓመተ ምህረት መግለጫ ያወጣው የትግራይ ክልል በፌደራል መንግስት መጠነ ሰፊ ወታደራዊ ዘመቻ ተከፈተብን ሲል ነው የገለጸው። ከፌደራል መንግስት ግን እስካሁን በጉዳዩ ላይ ተሰጠ ይፋዊ ማብራሪያም ሆነ ምላሽ አልተሰማም። ስዩም ጌቱ ከአዲስ አበባ ዝርዝር ዘገባ አለው።
5: ከትናንት በስቲያ ቅዳሜ ሐምሌ 25 ቀን 2018 ዓ.ም በኢትዮጵያና ሱዳን ድንበር አካባቢ ማልዶ ተከፈተ በተባለው ከባድ ወታደራዊ ግጭት ድሮኖችን ጨምሮ ከባባድ ወታደራዊ መሳሪያዎች ጥቅም ላይ ስለመዋላቸው ተነግሯል። በዚሁ ቅዳሜ ዕለት በተከሰከሰው ከባድ ወታደራዊ ግጭት አዳዲስ የሰዎች መፈናቀሎች ስለመከሰቱም ነው የተዘገበው። በኢትዮጵያ ብሔራዊ ምርጫ ቦርድ የፓርቲነት ዕውቅና የተነፈገውና በኢትዮጵያ ፌደራል መንግስት ዕውቅና ሳይቸረው ትግራይ ክልልን እያስተዳደረ የሚገኘው ህዝባዊ ወያኔ ሓርነት ትግራይ ህወሓት ቅዳሜ ዕለት ተከስቷል የተባለውን ወታደራዊ ግጭት የፌደራል መንግስት የከፈተብን መጠነ ሰፊ ጦርነት ነው ሲል ከሷል። ህወሓት የክልሉን መስተዳድር ጠቅሶ ወታደራዊ ግጭቱ ተከፍቷል በተባለበት ቅዳሜ ዕለትና ዛሬ ሰኞ በድጋሚ በአሰራጨው ይፋዊ መግለጫ የኢትዮጵያ መንግስት ከሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ጋር በመሆን በትግራይ ጸጥታ ኃይል ላይ ጥቃት ፈጽሟል ሲል ነው ወቀሳውን የሰነዘረው። በዚህ ላይ አስተያየታቸውን ለዶይቼ ቬለ የሰጡ የህወሓት ቃል አቀባይ አቶ ሚካኤል አስገዶም
6: ወደ ቅዳሜ ዕለት አጥቢያ በ25 በምዕራብ ትግራይ ቸረበይና በሚባለው አካባቢ ብዛት ያለው ሰራዊት ነው ያሰለፈው። ከዚህ በተጨማሪ ደግሞ የተከዜ ዘብ የሚባለው ታጣቂ ምዕራብ ትግራይን ያለው በጎንደርና አካባቢው ብዛት ያለው ምንሻ፣ ሌላ ከአርኤፍኤስ ደጋፊዎች በጣም ብዛት ያላቸው ማለዳው 10-11 ሰዓት አካባቢ ነው በከባድ ብረት የታገዘው ውጊያ የተጀመረው። በእርግጥ የትግራይ ሰራዊት በመከላከል ላይ ቆይቶ በስተመጨረሻ የተቀናጀ የመልሶ ማጥቃት እንቅስቃሴ በማድረግ ወደኋላ እንዲመለስ ተደርገዋል።
5: ባሳለፍነው ቅዳሜ ወታደራዊ ግጭት ተከስቶበታል በተባለው የኢትዮጵያና ሱዳን አዋሳኝ አካባቢ በአሁኑ ወቅት ከሱዳን ወታደራዊ መንግስት ጋር እየተፋለመ የሚገኘው በጀነራል ሐምዳን ዳገሎ የሚመራው የሱዳን ፈጥኖ ደራሽ ስለመገኘቱ ግን ዶይቼ ቬለ ከገለልተኛ አካል አላረጋገጠም። አቶ ሚካኤል በትግራይ ክልል ኃይሎች በኩል የደረሰው ጉዳት ስለመኖር አለመኖሩ ያሉት ነገር ባይኖርም በኢትዮጵያ ፌደራል መንግስት ኃይሎች በኩል ከፍተኛ ጉዳት ደርሷልም ነው ያሉት። በአስተያየታቸው ግጭቱ እስከ ቅዳሜ ከሰዓት 10 ሰዓት ግድም ቀጥሎ መቆየቱንም ያነሱት አቶ ሚካኤል አሁን ላይ ወታደራዊ ውጊያ ያለመኖሩንም በአስተያየታቸው አንስተዋል። በዚህ የህወሓት ክስና ቅዳሜ ላይ ተፈጸመ ስለተባለ ወታደራዊ ግጭት በኢትዮጵያ መንግስት በኩል የተባለው ነገር የለም። 2 ዓመት ከመዋጋት 20 ዓመት መወያየት ይሻላል የሚል አስተያየታቸውን ከዚህ በፊት የሰጡት ጠቅላይ ሚኒስትር አብይ አህመድ ህወሓትን የጦርነት ነጋሪት በመጎሰም በተደጋጋሚ ሲከሱትም መሰማቱ ይታወሳል። የቅዳሜውን ወታደራዊ ግጭት ተከትሎ የቀድሞ የህወሓት ከፍተኛ ባለስልጣንና በአሁኑ ወቅት የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ ሆኖ የሚያገለግሉት አቶ ጌታቸው ረዳ በይፋዊ ማህበራዊ ገጻቸው ባጋሩት ጽሁፍ የህዝባችን የህልውና ጥያቄ የሚመለሰው በሰላማዊ መንገድ ብቻ ነው በማለት ህወሓት ላይ ትችታቸውን ሰንዝረዋል። ዶይቼ ቬለ ትግራይ ክልልና አማራ ክልል በሚወዛገቡበት ግዛት አካባቢ ለሚያስተዳድሩት በተለይም ለዞን ዋና አስተዳዳሪ አቶ ሸቴ ደምለው ተደጋጋሚ የስልክ ጥሪና የስልክ መልእክት በመላክ ጥረት ቢያደርግም አስተያየታቸውን በዚህ ዘገባ ለማካተት አልተሳካም። ለኢትዮጵያ ፌደራል መንግስት የኮሚኒኬሽን አገልግሎት ሚኒስትር ዴታ አቶ ከበደ ዴሲሳም በተመሳሳይ አስተያየታቸውን ለማግኘት ያደረግነው ጥረት አልተሳካም። ህወሓት የፌደራል መንግስት ኃይሎች በምዕራብ ትግራይ ጦርነት ከፍቶብኛል ባለበት በአሁኑ ወቅት የክልሉ ጸጥታ ኃይሎች በአካባቢው ስለመገኘታቸውም ለቃል አቀባዩ አቶ ሚካኤል ጥያቄ አቅርበን ነበር።
6: ምዕራብ ትግራይ ካለው ሰራዊት አደረጃጀቶች ጋር ነው የገጠመው።
5: ይሄን ጥያቄ ያነሳሁት አሁን ምዕራብ ትግራይ አሁን ትግራይ ክልልን እያስተዳደረ ባለው መንግስት ስር እንደማይገኝ በተደጋጋሚ ታነሳላችሁ እና በዚህ ቦታ ላይ እንዴት ተገኘ ሰራዊታችሁ የሚለውን ጥያቄ ለማንሳት ነው።
6: በሚመቸው ጠላት እያደረገ ላለው ዝግጅት በየት አካባቢ ሁኜ ነው ጠላት መከታተል ያለብኝ ብሎ የራሱን አቀማመጥ ይኖረዋል። ይሄ ወታደራዊ አሰራር ስለሆነ ብዙም መግለጫ መስጠት የሚፈለግበት አይደለም። በሌላ በኩል ምዕራብ ትግራይ የነበረውን ኃይል ጠላት 2013 አካባቢ ወደ ምዕራብ ትግራይ ከተቆጣጠረ በኋላ በየፊናው ከበታቱ ነው ሱዳን የገባ ኃይል ወደ ተለያዩ አካባቢዎች የገባ ኃይል እንደነበረም ይታወቃል። እና በየአካባቢው ተደራጅቶ ሰራዊት ሆኖ ያው ምዕራብ ትግራይ ነጻ ለማውጣት የተዘጋጀ ኃይል ያለ መሆኑ ደግሞ ይታወቃል።
5: የት ሱዳን ውስጥ ማለት ነው?
6: ቤት መጣ የሚለውን ነገር ይህን ወታደራዊ ሚስጥር ነው።
5: በማህበራዊ መገናኛ ዘዴዎች ትናንት እሁድ የኤርትራ ከፍተኛ ወታደራዊ ባለስልጣናት ወደ ትግራይ ክልል ስለመግባታቸው የተንሸራሸረውን መልእክት ተከትለው ጥያቄውን ለህወሓት ቃል አቀባይ አቶ ሚካኤልም አቅርበንላቸው ነበር።
6: ኤርትራ ሽማምንት ስለምናምን እኛ ያው እናንተ ጥንደው ያላችሁት የከረማችሁ የጋራ ትግል የጋራ ስምምነት ከእኛ ጋር ችግር የገጠማቸው የህልውና አደጋ የገጠማቸው አብረውን የሚታገሉ አካላት ካለው አብረን እንደምንታገል ይፋ እያደረግን ቆይተናል። አሁን ከላይ ገባ ከላይ ወጣ አይደለም፣ በቃ እንገጥማለን። ሊኖር ይችላል፣ ይደረግ ይችላል፣ ለቀጣይ እናደርገዋለን።
5: ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: በራያ አላማጣ ግንባር በኩል ወታደራዊ ፍጥጫና የጦርነት ዝግጅት ማየሉን ነዋሪዎች ገለጹ። በዚህም ምክንያት በአካባቢው ቤት ለቤት ዝርፊያ ተስፋፍቷል። የመጓጓዣና የባንክ አገልግሎት መስተጓጎል በመፈጠሩ ደንበኞች እስከ 10 በመቶ ተጨማሪ ለግለሰቦች ለመክፈል መገደዳቸው ተመልክቷል። በተጨማሪም በከተማዋ ወታደራዊ እንቅስቃሴ በማየሉ ምክንያት ነዋሪዎች የጦርነት ስጋትን በመሸሽ ወደ ቆቦ ከተማ እየተሰደዱ መሆኑ ተሰምቷል። ኢሳያስ ገላው።
7: ከቀናት በፊት በምዕራብ ትግራይ በፌደራል ኃይሎችና በህወሓት ተጠቂዎች መካከል የነበረው ግጭት ጋፕ ሲል በራያላ ማጣ ግንባር በኩል ግን ወታደራዊ ዝግጅቱና ፍጥጫው ማየሉን ነው ኗሪዎች የሚናገሩት። ስማቸው እንዳይጠቀስ የፈለጉ የአላማጣ ከተማ ኗሪም የህወሓት ሰራዊት በራያ ግንባር በጨርጨር በቢሶበርና ሌሎች አካባቢዎች ተሰማርተዋል ይላሉ።
3: ህወሓት ሰራዊቶች ብዙ አርሚዎች በራያ ግንባር አሰማርተዋል። ለጦርነት ዝግጁ እንደሆኑ መምሪያ ወርዶላቸዋል። ዝግጅት ያለው አሁን በጨርጨር በኩል አለ። ከዛ ቢሶበር ማለት ነው። እዛ ጉታ መርፋት አካባቢ አለ። ከዚህ በወጃ ቆቦ በጃሮታ ጀምረ በዚህ በዳና ለኮ ተለይን ውሃ ከዛ በላይኛው በኩል ደግሞ በባይባዋ ጥሙጋ ላይ ማለት ነው። እና ይሄ የዋጃ መስመር ተከትለ ያለው የራሳቸውን አርሚ አዘጋጅተዋል።
7: አሁን ባለው ወታደራዊ ዝግጅትና እንቅስቃሴ ጦርነቱ በማንኛውም ጊዜ ሊጀምር ይችላል የሚሉት የራያ ወረዳ ነዋሪ ጦርነቱ በተጀመረ ቁጥር ጉዳት የሚደርስበት የራያ ማህበረሰብ በእጅጉ ነጻነቱን ይሻል ብለዋል።
8: ጦርነቱ በቅርቡ አይደለም፣ ዛሬ ቀን ራሱ ወደ ቢሶበር አዳልጋ እና ድስቀኝ ካኦ እስከ አላማጣ ደግሞ ይሄ ገጠራ ገጠሩ ቅልሻ ምናምን የሚባሉት የራያ ወረዳዎች ወይም ደግሞ ከተሞች ገጠራ ገጠሮች እነሱ ዝግጁ ጦርነትን ለመጀመር ዝግጁ ሆነዋል። ሁሌም ጦርነት በጀመረ ቁጥር የራያ ሰው የተሰቃየ ነው። እና
7: ከጦርነት ዝግጅቱ ጋር ተያይዞ በአላማጣ ከተማ በምሽት ሰዎች በነጻነት የመንቀሳቀስ መብት የላቸውም፣ እንዲሁም በታጣቂዎች ቤት ለቤት የሚፈጸም ዝርፊያ ተጠናክሮ ቀጥለዋል የሚሉት አስተያየት ሰጭም ዘራፊዎች ፊታቸውን በሽርጥና በጭንብል ስለሚሸፈኑ ማንነታቸውን ማወቅ አይቻልም ሲሉ ይገልጻሉ።
9: በቃ ከአንድ ሰዓት በኋላ መንቀሳቀስ አይችልም ወጣ። ከዛ በኋላ ደግሞ ከአራት ሰዓት በኋላ ደግሞ ታጣቂዎች የዞሩ በቃ አራት አምስት ሲሆን እና ይቆረቁራሉ ቤተሰብ መስሎት ይከፍታል። እዛ ንብረቱ ይወስዳሉ፣ ብርም፣ ወርቅም፣ ሞባይልም። አሁን ጭንቅበጭንቅ ነው ያሉት። በቃ ፊታቸው እንደማይታወቁ ይጠመጥማል። በሽርጥም ማስክ ምናምን አድርገው በቃ አይናቸው ብቻ እንድትታይ።
7: ከትግራይ ወደ መሀል ሀገር የሚጓዙ የህዝብ ማመላለሻ መኪኖች ስራቸውን አቁመዋል ያሉን አቶ ገብሩ ተስፋ ግዚም ከአላማጣ በኋላ መጓዝ ለወጣቶች ፈተና ሆኗል ሲሉ ይናገራሉ።
9: ያው አላማጣ ሁሉ ተሰቃይቶ ነው ያለው። ዝም ዛሬ ለሊት ማንጃ አካባቢ በህዝብን እያሸበሩ ነው ያደሩት። አሁን ግን የመቱ ተሰር የሚያልፍም ሰው እያቆሙ እየዘረፉ ነው ያሉት። ወጣቶችም ወደ አዲስ አበባ የሚወጡ የሚንቀሳቀሱ ያሉትንም ወጣቶችን አውርዶ ሌላ ሽማግሌዎችን ይላኳቸው።
7: ባንኮች የጥሬ ገንዘብ ክምችት ስለሌላቸው በአላማጣ ከተማ ለደንበኞቻቸው የሚሰጡት የጥሬ ገንዘብ መጠን በ2000 ብር የተገደበ መሆን፣ ጥሬ ገንዘብ ካከማቹ ባለሀብቶች ለጊዜው 10% ተጨማሪ ክፍያ በመክፈል ጥሬ ብር ለማግኘት እንደሚገደዱም ነዋሪዎቹ ይናገራሉ።
9: ለምሳሌ ካሽ 90 ሺህ ብር የሚያስፈልግም ከሆነ 100 ሺህ ብር አድርጌ አሳልፋለሁ። 10 ሺህ ብሩን ለእሱ ይወስደዋል፣ እኔ 90 ሺህ ብር ይሰጠኛል ማለት 10 ሺህ ብር እሱ ያተርፋል፣ ያው ኮሚሽን ይወስዳል ማለት። ይህን በተደራጀ የሚሰሩ ሰዎች አሉ። ጥሬ ገንዘብ አላቸው፣ የነጋዴውንም የምኑንም በቃ ቢያንስ በቃ ያጠራቀሙትም አላቸው። ከዛ ከሌላ አካባቢም ሊያመጡ ይችላሉ። ዝርዝሩ አላቸው እነሱ በዚህ መንገድ ይሸቅላሉ ማለት ነው። ለእነሱ ያው እንደዚህ አይነት ነገር ሰርግና ምላሽ ነው። ጦርነት በተደረገ ምናምን በተደረገ ቁጥር አሁን በፊትም በዚህ በመጀመሪያ ጦርነትም እንደዚህ ነበረ። ኋላ እስከ 35% እስከ 40% እስከ 50% ደርሶ ነበረ።
7: በአላማጣ ከተማ የሲቪል ማህበረሰብ እንቅስቃሴ የተገደበ ነው የሚሉት አቶ ኪሮስ በላይ ናቸው።
9: በብዛት ከተማው ወታደር ብቻ ነው የሚታየው ማለት ነው። አብዛኛው የሚንቀሳቀሰው በየሻይ ቤትም ቁጭ የሚለው የሚንቀሳቀሰውም በብዛት የአካባቢ ማህበረሰብ ሳይሆን ወታደር ነው በብዛት ላይ የምታገኘው ማለት ነው። የወታደራዊ ከተማ ነው እንጂ መስለው ኖርማል የህዝብ ከተማ የማይመስልም።
7: በህወሓት ኃይሎችና በፌዴራል መንግስት መካከል ዳግም ጦርነት ሊጀምር ይችላል የሚሉ የአላማጣና የራያ ወረዳ ነዋሪዎች ጦርነትን በመሸሽ በየዕለቱ ወደ ቆቦ ከተማ እየገቡ ነው። ለዶቼ ቬለ ዘገባ ኢሳያስ ገላው።
1: በህወሓት የሚመራው የትግራይ ክልል ፌዴራል መንግስት ሸረሪና በተባለ አካባቢ ጥቃት ከፈተብኝ ሲል ከሷል። ከመንግስት በኩል ግን የተባለ ነገር የለም። የፌዴራል መንግስቱና የህወሓት የቃላትና የመረጃ ፍጭት ባለፉት ጥቂት ሳምንታት እየጎላ የመጣ ሲሆን ይህም በመደበኛ የመገናኛ አውታሮች ጭምር በስፋት ተስተውሏል። አንዱ ሌላውን መክሰሱና መወነጃጀሉ በሰው ሰራሽ አስተውሎት በተቀናበሩ ምስሎች ታጅቦም ታይቷል። ለመሆኑ የሰሞኑ የግጭት መረጃና የመገናኛ ብዙሃኑ የመረጃ ትኩረት ምን መልክ ያለው ነው? ሰለሞን ሙጬ ከአዲስ አበባ ዘገባ አለው።
10: ካለፈው አርብ ሌሊት ጀምሮ ኢትዮጵያ በምትዋሰንበት የሱዳን ድንበር አካባቢ በኢትዮጵያ ፌዴራል መንግስት ጦርና በህወሓት ታጣቂዎች መካከል ግጭት መከሰቱ ተዘግቧል። በህወሓት እየተመራ ያለው የትግራይ ክልል የፌዴራሉ መንግስት ሐምሌ 25 ቀን 2018 ዓ.ም ሸረሪና በተባለ አቅጣጫ ግልጽ ጦርነት ከፍቷል ያለው ቅዳሜ ዕለት ነበር። ክልሉ ዛሬ ይፋ ባደረገው ተጨማሪ መግለጫ ደግሞ በጦርነቱ ላይ የሱዳን ፈጥኖ ድራሽ ኃይል ተሳትፎ ማድረጉን ገልጿል። ይህንን ጉዳይ በሚመለከት ግን እስካሁን ከማዕከላዊ መንግስቱ በይፋ የተባለ ነገር የለም። ይሁንና የቀድሞ መከላከያ ሚኒስትርና በዚህ ወቅት የመስኖና ቆላማ አካባቢዎች ሚኒስትር የሆኑት ዶክተር አብርሃም በላይ ጦርነት የከፈተው ህወሓት መሆኑን ጽፈዋል። የግጭት ዘገባዎቹ ከመውጣታቸው በፊት በሁለቱም አካላት መወነጃጀል፣ መካሰስና መወዛገብ በስፋት ታይቷል። ብሔራዊውን ጨምሮ በመንግስት ቁጥጥር ስር የሚገኙ መገናኛ አውታሮች በሰው ሰራሽ አስተውሎት የተቀናበሩና የህወሓት የኤርትራ እንዲሁም የግብጽ መሪዎችን የያዙ ምስሎች ጭምር በግጭት ቀስቃሽነትና ጦርነት ጠንሳሽነት ተጠቅሰው ሲስተጋቡ ቆይቷል። የህወሓት መሪዎችና የክልሉ መገናኛ አውታሮች ደግሞ ጠቅላይ ሚኒስትር አብይ አህመድን የትግራይ ህልውና ስጋት በማድረግ ጄኖሳይደር በሚል አገላለጽ ጭምር ታጅበው መረጃ ሲያሰራጩ ሰንብተዋል። ይህንን ገለልተኛና ሚዛናዊ ምልከታ ያላቸው ጋዜጠኞችም ታዝበዋል።
11: ቀድሞ የማሟሟቅ ቀድሞ የቃላት ጦርነቱን የጎራ መባደኑን የመጋጋል ሁኔታ ነው የምናየ እና አሁንም እንደ ቅድመ 2013ቱ የሚዲያው ጦርነት ተጀምሯል የሚል ትርጉም ነው የሚሰጠኝ ለእኔ አሁን በሁለቱም በኩል የምናየው ፕሮፓጋንዳ።
10: ይህንን መሰሉ መወራረፍና መዘላለፍ ለምን የመገናኛ ብዙሃኑ መልክና ቅኝትስ በዚህ አውድ ለምን ይገባል የሚለውን የጠየቅናቸው አንድ የፖለቲካ ተንታኝ ምንጩ የኢትዮጵያ የፖለቲካ አስተሳሰብ ነው ይላሉ።
12: ኢትዮጵያ ውስጥ የሚነሱ ጦርነቶች የመጀመሪያው መነሻቸው በጉዳዩ ላይ አንዱ ሌላኛው ወደ መክሰስ ይኬዳል። ከዛ ይሄ ክስ ወደ መዘላለፍ ያድጋል። በሶስተኛ ደረጃነት ወደ ማጠልሸት ይካሄዳል። በሌላኛው አንጻር ተሰልፏል የሚሉትን አካል ዲመናይዝ ወደ ማድረግ ይኬዳል።
10: በትግራይ በኩል በተለይ ከሰሞኑ የመቀሌ ከተማ ስብሰባ በኋላ በብልጽግና መቃብር ላይ ህልውናችንን እናረጋግጣለን የሚል መፈክር ጎልቶ ተሰምቷል። መንግስት በሚቆጣጠራቸው መገናኛ ብዙሃን ደግሞ ህወሓት ከኢትዮጵያ ታሪካዊ ጠላቶች ጋር ለጦርነት ማበሩ ተስተጋብቷል። ይህ የመገናኛ ብዙሃን ምልልስ ምንን ይጠቁማል? ስሙን መግለጽ ያልፈለገው ጋዜጠኛ ይመልሳል።
11: እነዚህ ኃይሎች ወደ ዳግም ጦርነት ለመግባት እየተንደረደሩ ነው ማለት ነው። ኢትዮጵያ ውስጥ ሚዲያ በጣም ከፍተኛ ጦርነት የማብረድ የማቀጣጠል ኃይል አለው። ያንን ነው እያየን ያለ ነው ብዬ ነው የማስበው።
10: የፖለቲካ ተንታኙ ደግሞ ይህንን መሳዩን ዝንባሌ በፌዴራል መንግስቱም በህወሓትም በኩል እንደ የፖለቲካ ቅኝት ማስተካከያ እርምጃ ተደርጎ የተያዘ መርህ አድርገው ያዩታል።
12: ናሬሽንን ለማስተካከል ለመቃኘት የሚደረግ የፕሮፓጋንዳ በለው የአክቲቪስት በለው የአካደሚክስ በለው የሚጻፉ ነገሮች፣ በሚዲያ የሚተላለፉ ነገሮች ብዙ ጠቋሚዎች ናቸው፣ ወይንም ጡዘቱን ያለበትን ደረጃ የሚጠቁሙ ናቸው። ሚዲያው ደግሞ የጦርነት ቅኝቱን ወደ ማስተካከል ሀሳብ የተገባ ይመስለኛል። የመንግስት ሚዲያ የሚባል መንግስት ላይ ታይቷል የሚባለውን አንዱን እንኳ ችግር ሲያነሳ እናየው። በሌላ በኩል የዛ ጠላት የተባለውን አካል ሰይጣንነት ከልምድ አይማሬነት ለመሳል ከፍተኛ ጥረቶች እየተካሄዱ ነው።
10: የኢትዮጵያ መገናኛ ብዙሃን ባለስልጣን ማንኛውም ሰው የሐሰት መረጃ ማለትም የፈጠራ መረጃ፣ ስም ማጥፋት፣ የተሳሳተ ይዘትና በሰው ሰራሽ አስተውሎት የተገነባን መረጃ ማሰራጨት የተከለከለ ተግባር ነው ይላል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
1: ከዓለም ዜናው እንደተከታተላችሁት አድማጮች፣ በአማራ ክልል በሰሜን ሸዋ ሀገረ ስብከት በሚገኘው የጻድቃኔ ደብረ ምጥማቅ ቅድስ ማርያም ገዳም ከክረምቱ ዝናብ ጋር ተያይዞ በደረሰ ድንገተኛ የመሬት መንሸራተትና የቋጥኝ መናድ አደጋ የ14 ሰዎች ሕይወት ማለፉ ተሰምቷል። 5 ሰዎችም ቀላልና ከባድ የአካል ጉዳት ደርሶባቸዋል። ኢሳያስ ገላው።
7: በአማራ ክልል በሰሜን ሸዋ ሀገረ ስብከት የጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ዛሬ ማለዳ በደረሰ ድንገተኛ የመሬት መንሸራተት አደጋ የ14 ሰዎች ሕይወት ሲያልፍ 5 ሰዎች ላይ ደግሞ ቀላልና ከባድ የአካል ጉዳት መድረሱን ተገለጸ። ጧት አደጋው ሲደርስ በስፍራው ነበርኩ ያሉ የዓይን እማኝ አቶ ዘላለም አሰፋ አደጋው የደረሰበት የተዘጋ የሱባኤተኞች ዋሻ አካባቢ ዛሬ ጧት 2 ሰዓት ላይ የዋሻው አካል የሆነ ቋጥኝ በመናዱ ምክንያት ነው ብለዋል።
4: እኛውም በወቅቱ ቦታው ነበር ክራክ አድርጓል ላይ ድንጋዩ ላይ ያለው እንትኑ እሱ ነው የወረደው። ዋሻው እንደ በረንዳ ነው፣ ዝም ብሎ ዝናብ አያስነካም ዳርዳሩ ላይ ስትቆም። እና እሱ ነው እሱ ጋር የቆሙት ናቸው እና ወደ ቤተክርስቲያኑ መግቢያ በር ላይ የቆሙት ናቸው። በሙሉ ድንጋዩ እዛው በር አካባቢ ስለሆነ ያረፈው በስፋት ነው ያረፈው እና ድንጋዩ ሰፊ ነው። በስፋት ላይ ነው የተገረመደው። ዝም ብላ አንድ ቦታ ላይ አይደለችም ጉድስ ያለችው፣ ሰፊ ነው አይደለም። እዛው አጠገብ ያሉት ቀርቶ ድንጋዩ ተንከባሉ ታች ድረስ ያሉትን ሁሉ ነው የገደለው። ዋሻው አርጅቷል፣ ላይ ያለው በመሰረቱ ቆይቷል። እሱ ትራክ ካደረገ
7: ለዶቼ ቬለ አስተያየታቸውን የሰጡት የገዳሙ ኗሪ አባራጌም በተመሳሳይ የጠነከረ ዝናብ በሰዓቱ ባይኖርም የዋሻው መናድ ግን ለ14 ሰዎች ህይወት ማለፍ ምክንያት ሆኗል ብለዋል።
13: ዋሻው ተነዶ ወደ 14 ሰው አልፏል። አይጠዋ ሲነጋ አንድ ሰዓት ዝናብ ያው ብዙ አይደለም ዝናቡ፣ ክረምቱ ምናምን ከባድ አይደለም። ያው መቼ እንግዲህ አጋጣሚ እንዲህ ወርዶ አንድ ሲወድቅ እንዴት ከባድ እኮ ነው። ያው ከአሁን በፊትም እንዲወድቆ ነበረ። ያው አቅም የለውም፣ አቅም ስለሌለው አፈር ማለት ነው ጥንካሬ የለውም። ተዘግቶ ነበር ስማ፣ ብዙ ሰው እንትን ይል ነበር። ይዘግ ውጭ ይቆማሉ፣ ሰው መተላለፊያ አይደለም።
7: አደጋው የተከሰተው ከክረምቱ ጋር ተያይዞ በሚጥለው ዝናብ ምክንያት ነው የሚሉት አቶ ዘላለም የተፈጠረው ናዳ ከፍተኛ በመሆኑ አስክሬን ማውጣት ፈታኝ ነበር ሲሉ ይናገራሉ።
4: በጣም አስቸጋሪ ገልጸዋል። እንዲህ በጣም ብዙ የከተማ ህዝብ፣ ጸበልተኛው፣ የፖሊስ አካል፣ እንደገና የመከላከያ ሰራዊት በሙሉ ሚኒሻ ሳይቀር ተደርጎ ነው እንግዲህ አስከሬን ሊነሳ የቻለው።
7: የሰሜን ሸዋ ሀገረ ስብከት ስራ አስኪያጅ የሆኑት መጋቤ ሐዲስ ነቃጥበብ አባቡም በአደጋው የ14 ሰዎች ህይወት ማለፉንና በአምስት ሰዎች ላይ ከባድና ቀላል የአካል ጉዳት መድረሱን ለዶቼ ቬለ ተናግረዋል።
14: ያው ከክረምቱ በዛት ጋር ተያይዞ አዳሩን ከፍተኛ ዝናብ እንደነበረና የመባረቂው ድምፅ እንደነበረ ነው እና ከዚ የተነሳ ያው ያልታሰበ ድንገተኛ የመሬት መንሸራተት ተፈጥሮ ነው። 14 ሰው ይወጣል። ሶስት ሰው በከባድ ጉዳት ሪፈራል ተብሏል። ሁለት ሰው እዚያው ባለ ጤና ተቋም የሕክምና እርዳታ እየተደረገላቸው ይገኛሉ። ይሄ ነው ያለው ነገር።
7: የገዳሙ አስተዳዳሪ መላከ ሰላም አባ ወልደ ጊዮርጊስ በበኩላቸው ከዚህ ቀደም ተሰንጥቆ የነበሩ አለቶች ዝናብ ሲገባባቸው የተፈጠረ አደጋ መሆኑን ገልጸው አሁን ባለሙያዎች መጥተው ስፍራውን ከአደጋ ነጻ የማድረግ ስራ እየተሰራ ነው ብለዋል።
15: ያው የተሰነጠቀ ነገር አለው፣ ታሽጎ ነበር የተቀመጠው፣ ያው ሰውም እንደገባበት ውስጡ ግን አጋጣሚ ያው የሚተላለፉ በዚያ ሀገር የሚተላለፉ ሰዎችን ያገኙ ሄዳን ገና እንዳበቃ ብዙም እንትን አላሉም፣ አልወጡም። ኪዳን እንትን ያሉት ሳይወጡ እንደ አንዳንድ ሰዎች ወጣ ወጣ እያሉ ሳለ ያው ባለሙያዎችም መጥተዋል። አሁን እንትን እንዲህ ያለ ነገር እንዳይከሰት ማሽኖችም እንትን የሚወርድ ድንጋዮችን ያው እያወረድን ያለ ነው። እዚህ በኋላ እንደዚህ ያለ አይከሰትም፣ ያው ፍርሃት ምን እንዳይኖር ያው ለሱ በሚመጡ ምዕመናን ያው እንዲመጡ።
7: ለዶቼ ቬለ ዘገባ ኢሳያስ ገላው።
1: አድማጮች፣ የምሽቱ የዜና መጽሔት ጥንቅር አበቃ። የምትከታተሉት ቦን ከተማ ከሚገኘው ዶቼ ቬለ የሚተላለፈውን የአንድ ሰዓት ስርጭት ነው። ወደ ሳምንታዊ ዝግጅት ነው አሁን የምንሻገረው። ቀዳሚው ማህደረ ዜና በሰሜን ኢትዮጵያ ያንዣበበውን የጦርነት ዳርዳርታ ይመለከታል። ለዝግጅቱ ነጋሽ መሐመድ።
0: ማህደረ ዜና።
16: እውቁ የሶቪየት ህብረት ጠንካራ መሪ ጆሴፍ ስታሊን የዲፕሎማሲ ጦርነት ተቃርኖን የምታረጋግጥ አንድ አባባል ነበረቻቸው ይላሉ የሚያውቁ። የአንዲት ሀገር የውጭ ጉዳይ ሚኒስትር የሰላም ጉባኤ እንዲደረግ እስከ መጨረሻው እታገላለሁ ካለ አሉ አሉ ስታሊን በአንድ ወቅት፣ የመከላከያ ሚኒስትሩ ለውጊያ እየተዘጋጀ መሆኑን ጠርጥር። ባለፉት ሰሞናት እስከ ቅዳሜ አዲስ አበባና መቀሌ ላይ የተደረገና የተባለው የስታሊንን አባባል የሚያጠናክር መሆን አለመሆኑን በርግጥ አናውቅም። እርግጡ ግን እንዲህ ነው። አዲስ አበባ ላይ የምክክር አስፈላጊነት፣ የፕሪቶሪያ ስምምነት ጽናት ጠቃሚነት ሲነገር ሲተነተን ከወደ መቀሌ የጦርነት መርዶ የክተት ጥሪ ታወጀ። ቅዳሜ የዳግም እልቂት ጅምር ይሆን? ላፍታም አብረን እንጠይቅ። ጥቅምት ማብቂያ 2015 ከወደ ፕሪቶሪያ ደቡብ አፍሪካ አጽናኝ ቃል ተሰምቶ ነበረ፣ ተስፋ ሰጭም ጭምር። የተለያዩ ወገኖች እንደገመቱት 600 ሺህ ሰዎች ያለቁ፣ ሚሊዮኖች አካላቸው የጎደለ፣ ሴቶች የተደፈሩ፣ ብዙ ሚሊዮኖች የተፈናቀሉበት፣ በቢሊዮን የሚቆጠር ሀብት ንብረት የወደመበት ዘግናኝ ጦርነት ፍጻሜው ተነግሮ ለቀሪዎች የሰላም ተስፋ ፈንጥቆ ነበር። የጠመንጃው ላንቃ ተዘጋ። የአፍሪካ ህብረት አደራዳሪዎች ቡድን መሪ ኦሌሼጎን ኦባሳንጆ እንዳሉት
17: ዛሬ ለኢትዮጵያ አዲስ ጎህ ቀደደ። ለምስራቅ አፍሪካ ብርግጥ ለመላው አፍሪካም አዲስ ጎህ ቀደደ። ይህ ለአፍሪካ ችግሮች የአፍሪካ መፍትሄ ነው። በዛሬው የሰላም ስምምነት የአፍሪካ ህብረትን አጀንዳ 2063 አካል የሆነው ገቢር ሲደረጋ ይተናል። ይህም አፍሪካ ውስጥ የጠመንጃ ላንቃን ማዘጋት ነው። በኢትዮጵያው ግጭት የሚዋጉ ሁለቱ ወገኖች ግጭቶችን ለማቆም በይፋ ተስማምቷል።
16: ይህ ቃል፣ ይህ ተስፋ፣ ይህ የአፍሪካ አብነት ስምምነት ይዘት ሂደትና ገቢራዊነቱ በርግጥ ገና ከመጀመሪያው ማወዛገብ፣ ማከራከር፣ ማሻኮት፣ አልፎ አልፎም ማጋጨቱም አልቀረም። የቀድሞው የተባበሩት መንግስታት ድርጅት ዲፕሎማትና የህግ ባለሙያ ባይሳ ዋቆያ እንደሚሉት አክራሪ የሚባሉት የትግራይ ፖለቲከኞችና የጦር አዛዦች ስምምነቱን እንደ ሽንፈት መቁጠራቸው ምናልባት የስምምነቱ ውጤት ገና ከጅምሩ ለገጠመው ፈተና አንዱ ምክንያት ሊሆን ይችላል።
18: ሃርድኮር ቲፒኤልኤፍ አባላት በቁጭትም ሆነ በምንም እንዳውም ስምምነቱ ውስጥ አልቲፒኤልኤፍ አልነበረም እስከማለትም ደርሰው ነበር። ግዛዊ አስተዳደሩን በስምምነቱ መሰረት ጠቅላይ ሚኒስትሩ ሮል አለው አስተዳደሩን ለመምራት ምናምን የሚሉን ሁሉ መገዳደር ጀምሩ።
16: ይሁንና ባለፉት ሁለት ዓመታት ከመቀሌም ከአዲስ አበባም ከኢትዮጵያ ህገ መንግስት በላይ የስምምነቱ ይዘት የተግባራዊነቱ እንዴትነት ሲተነተንለት የከረመው የኢትዮጵያ ህዝብ በቅዳሜ ዋዜማም የስምምነቱ ፋይዳና ውጤት ሲንቆረቆረለት ነበር። ጠቅላይ ሚኒስትር አብይ አህመድ ለአማራ መገናኛ ብዙሃን እንደነገሩት
19: የፕሪቶሪያ ስምምነት ለትግራይ፣ ለአማራ፣ ለአፋር፣ ለኢትዮጵያ ያስገኘው ነገር የጥይት ድምጽ የተኩስ ድምጽ እንዳንሰማ ማድረግና በአንጻራዊ በሆነ መንገድ ወደ ልማት እናተኩር ማድረግ ነው።
16: የጠቅላይ ሚኒስትሩ መልእክት ተተንትኖ ምናልባት በብዙዎች ተደምጦም ሳበቃ ግን ሸረሪና ምዕራብ ትግራይ ጦርነት መጀመሩ ከመቀሌ ታወጀ። ህወሓት መራሹ የትግራይ ክልላዊ መንግስት ባወጣው መግለጫ የትግራይ ህዝብን ለማጥፋት ያለመ ጦርነት ያለውን ግጭት ለመመከት የትግራይ ህዝብ በሙሉ የሃይማኖት ተቋማት ሳይቀሩ እንዲዘጋጁ ጥሪ አድርጓል።
20: በሀገር ውስጥና በውጭ ሀገራት የምትኖር የትግራይ ህዝብ ዳያስፖራዎች፣ ሁሉም የትግራይ ሰራዊትና የጸጥታ አካላት፣ የትግራይ ብሔራውያን ኃይሎች፣ የትግራይ ሲቪል ማህበራት፣ የትግራይ ሃይማኖታዊ ተቋማትና ሌሎች የሚመለከታችሁ አካላት ብሔራዊ ህልውናችንን ለማረጋገጥ በመናካሄደው ፍትሃዊ ትግል እንደ ተናንተናው እንደ ህዝብ ከቶ አንጠፋም ወይም ዘበት ንብሔራዊ ብርሰት በማለት ተአምራዊ ታሪክ ለመስራት ዝግጁ እንድትሆኑ ጥሪ እያቀረብን።
16: የኢትዮጵያ መንግስት ስለቀዳሚው ውጊያም ሆነ የትግራይ ክልላዊ መንግስት ስላደረገው ክተት አይነት ጥሪ እስካሁን በይፋ ያለው ነገር የለም። በትግራይ ጦርነት ወቅት የትግራይ ክልልን የሽግግር አስተዳደር ለአጭር ጊዜ መሩት ኋላ የኢትዮጵያ መከላከያ ሚኒስትር የነበሩትና አሁን የመስኖና ቆላማ አካባቢዎች ሚኒስትር አብርሃም በላይ ግን ግጭቱ መቀስቀሱን አስታውቀዋል። ዶክተር አብርሃም ለግጭቱ የትግራይ ክልል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤልን ተጠያቂ አድርገው ጦርነት ይብቃ ብለዋል። የፌዴራሉ መንግስት የሚቆጣጠራቸው መገናኛ ዘዴዎች በመንግስት የሚደገፉ የሚመስሉ ወገኖችም በየማህበራዊ መገናኛ ዘዴዎቹ ስለተደረገው ውጊያም ስለመከላከያ ጦር ድል ገድል ማሽጎድጎዳቸውን እንደቀጠሉ ነው። ውጊያው ቢያንስ እስከዛሬ የቀጠለ አይመስልም። ከእንግዲህ ላለመቀጠሉ ግን ፕርግት ምንም አይነት ዋስትና የለም። አቶ ባይሳ እንደሚሉት ሁለቱም ወገኖች የሚያደርጉት ዝግጅት የገጠሙት የፕሮፓጋንዳ ዘመቻ ንረትና የቅራኔው ክረት ምናልባት አጠቃላይ ጦርነት መግጠማቸው አይቀርም የሚል ስጋት ማሳደሩም አልቀረም።
18: እንደምታውቁ ግን ኢትዮጵያ ውስጥ ያው ትራንስፓረንሲ ስለሌለ በቦታው የመንግስት ሞኔ ተቃዋሚ ጋዜጠኞች ተገኝተው ሁኔታውን ለህዝብ መግለጽ ስለማይችሉ ሞስት ላይክሊ ከሁለቱም ሳይድ በመወጡ መግለጫዎች ነው የምንገመግመው እና ለጦርነት የተዘጋጁ ይመስላል። አሁን ከቲፒኤልኤፍ የወጣ መግለጫ ነው የተባለውም እንደሚያሳየው ከሆነ አገር አቀፍ ጦርነት ነው። የትግራይን ህልውና ለማስጠበቅ ሁሉም ሰው መነሳት አለበት ይላል። ዳድ ሚንስ ለትልቅ ጦርነት ተዘጋጅ ነው። ምን አይነት ተዘጋጁ ምን እንደሆነ አናውቅም እንጂ ለጦርነት ተዘጋጁ ይመስላል።
16: የቅዳሜው ውጊያም እንግዳ ከሆነ እንግዳ የሚሆነው ጊዜና ስፍራው እንጂ በሁለቱ ወገኖች መካከል ጦርነት ሊጫር እንደሚችል ከብዙ ወራት ምናልባትም ከዓመት በፊት ብዙ ተንታኞች ሲያሳስቡ ሲያስጠነቅቁም ነበረ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከህጋዊ የፖለቲካ ፓርቲነት ከታገደበት ሁለት እስከተገመሰበት አንደኛው አንጃ በፌደራሉ መንግስት ከተቀፈበት አክራሪ የሚባለው ሌላው አንጃ ከኤርትራ መሪዎች ጋር ጽምዶ በሚል ቅንጅት እስከተወዳጀበት ጊዜ የነበሩ ሽኩቻዎች የስጋት እንጂ የሰላም ምልክቶች ሊሆኑ አይችሉም። የመቀሌው አንጃ የትግራይ ጊዜያዊ አስተዳደርን አስወግዶ ስልጣኑን ከተቆጣጠረ በኋላ በአዲስ አበባና በመቀሌዎች መካከል የነበረው እሰጥ አገባ መካረር የትግራይ ገዢዎች የክልሉን ወጣቶች በግዳጅ ለተዋጊነት መመልመላቸውም የጦርነቱ ዝግጅት አካል ነበረ። ኢትዮጵያ ውስጥ በተለይ አማራና ኦሮሚያ ክልሎች የሚደረጉ ግጭቶች የግብጽና የኢትዮጵያ ነባር ጠብ የሱዳኑ ጦርነትም የአዲስ አበባና የመቀሌ ገዢዎችን ጠብ የሚያጋግም አይነት ነበረ። ባለፈው ሰኔ 30 የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለሀገሪቱ ምክር ቤት ባደረጉት ንግግር ህወሓት ከኤርትራ፣ ሻዕቢያ፣ ከሱዳን ምናልባት በጀነራል አብዱልፈታህ አልቡርሃን ከሚመራው ኃይል ጋርና ከሌሎች በስም ካልጠቀሷቸው ወገኖች ጋር መተባበሩን አስታውቀው ነበረ።
2: በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። ቲፒኤልኤፍ እንደ መጥረቢያ ነው። መያዛው እንጨት እንደ ሻቢያ ነው። ዋናው አዛዦች ባለጉዳዮች ሌሎች ናቸው። እንኳን ሻቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ለዋላዊነት ቅንጣት ታክል ስጋት የለም።
16: ለጠቅላይ ሚኒስትሩ ማስጠንቀቂያም ከኤርትራ መልስ የሰጡት የሀገሪቱ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ በሰጡት አጸፋም ጠቅላይ ሚኒስትሩንና የሚመሩትን ፓርቲ ዋዣቂ ግራቀኝ የሚወዛወዙ የሀገር ውስጥ ችግር ሲያይልባቸው በውጮች የሚላክኩ በማለት ወቅሰዋቸዋል። የህወሓት ቃል አቀባይ አቶ ሚካኤል አስጊዶን በሰጡት መልስም ፓርቲያቸው ከሌሎች ጋር አብሯል የሚለውን ወቅሳም አስተባብለዋል። ይሁንና ቃል አቀባዩ የህልውና አደጋ ያሉትን ለመከላከል ህወሓት እየተዘጋጀ መሆኑን አልካዱም።
21: የውጭ ተቃውሞው እያየለ ስርዓቱ መቆየት ይፈልጋል። ጎረቤት ሀገራት እና በተለይም ደግሞ በእኛ በህወሓት በትግራይ ህዝብ በትግራይ አመራር ማላከክ ይፈልጋል። እንደዚህ አይነት እንቅስቃሴዎች የሉንም። የራሳችንን ህልውና አደጋ ለመከላከል የራሳችን ዝግጅት እያደረግን እንደሆነ እየገለጽን መጥተናል።
16: ከሰኔ 30 በኋላ ከህወሓት ያፈነገጠው አንጃ አዲስ አበባ ውስጥ የትግራይ ተወላጆችና ደጋፊዎቻቸውን ጦርነት አንፈልግም በሚል በአደባባይ ሲያሰልፍ፣ መቀሌ ውስጥ ደግሞ ህወሓት የጠራው ተቃራኒ ህዝባዊ ስብሰባ ተደርጓል። ሰልፍና ስብሰባው የቃላት ጦርነቱን ወደየደጋፊዎቻቸው ለማስረጽ ያለሙ መሆናቸው በርግጥ አላከራከረም። ለትግራይ ወጣቶች የህወሓት ዋና ጸሐፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር አሁን ብቻችንን አይደለንም ማለታቸው ግን ከቃል አቀባያቸው አባባል ጋር የሚጣረስ በተገላቢጦሹም የጠቅላይ ሚኒስትር አብይን ወቀሳም የሚያረጋግጥ አይነት ሆኗል። ከመደበኛ ስማቸው ይልቅ ሞንጆሪኖ በሚለው ቅጽል ስም የሚታወቁት ወይዘሮ ፈትለወርቅ ባለፉት ጥቂት ዓመታት ባደረግነው ብልህ ትግል ብልጽግና ፓርቲ በእኛ ላይ አዝምቷቸው የነበሩ ኃይላት አሁን አሰላለፋቸውን እንዲቀይሩ አድርገናል። በአንድ ወቅት በእኛ አንጻር ቆመው የነበሩ ኃይላት በሙሉ አሁን የብልጽግና ስርዓትን ይቃወማሉ። ዛሬ ከብልጽግና ፓርቲ ጋር በምናደርገው ትግል ብቻችንን አይደለንም አሉ ወይዘሮ ፈትለወርቅ። የኃይል አሰላለፍ መለዋወጡም ለህወሓት፣ ለኢትዮጵያ፣ ለአካባቢው ሀገራት ምናልባትም ለመላው አፍሪቃም ፖለቲከኞች በርግጥ የተለመደ ነው። አቶ ባይሳ ዋቆያ እንደሚሉት ደግሞ ለጦርነት የሚደረግ ትብብር፣ የኃይል አሰላለፍ ለውጥ፣ መደጋገፍና መወዳጀት የሰው ነፍስ ከማጥፋት ሌላ ለህዝብ የሚጠቅመው አለመኖሩ እንጂ ድቀቱ።
18: ጊዜያዊ ጠላት ለማጥቃት ከማይታለመውም የቀድሞ ጠላት ጋር አብሮ ሆኖ የአሁኑን ጠላት መውጋት ምናምን ያልተለመደ አይደለም። ይሄ ኖርማል ነው። አስፈላጊ ነው ወይ ብለህ ብትለኝ ግን አስፈላጊ አይደለም። የሚያነጣጥረው ሰውን በመግደል ላይ ነው። ከውጪው ኃይላት ጋር እየዞርክ ጊዜያዊ ድጋፍን የምታሰባስበውን ያህል ጉልበት ራስ አጠገብ ያንተን ቋንቋ ከሚያወራው ከምትተዋወቀው ነገም ደግሞ አብረ ሊኖር ከምትችለው ዛሬ ጠላት ብለህ ከፈረሰው ጋር ለመዋየት ጉልበትን ብታጠፋ ሞራት ጋቢ ይመስለኛል።
16: እስካሁን ግን የአዲስ አበባና የመቀሌ ገዢዎች በጠመንጃ ካልሆነ በስተቀር በቃላት መነጋገር፣ መደራደር፣ መስማማቱንም የፈቀዱት አይመስልም። የመጠፋፋት ፉከራ፣ ዛቻ፣ ግጭቱ ግን በርግጥ ንሮ ቀጥሏል። ከዚያስ? ነጋሽ መሐመድ ነኝ። ቸር ያሰማን።
1: ይህ ዶች በለ ነው። አድማጮች ከለተሰኙ የመጨረሻ መሰናዶ ላይ ደርሰናል።

0: ተውበታል። ለዝግጅቱ ሃይማኖት ጥሩነ ከፓሪስ
1: ስፖርት። በአሜሪካ ኦሪገን ዩጂን ከተማ የፊታችን ሮብ ጀምሮ መካሄድ በሚጀምረው 21ኛው የዓለም 20 ዓመት በታች አትሌቲክስ ሻምፒዮና ኢትዮጵያውያኑ ወጣት አትሌቶች ኮዲዩ ተጠባቂ መሆናቸው ታውቋል። ኢትዮጵያ በዓለም አትሌቲክስ መንደር ላይ ያላት ተፎካካሪነት ብቻ ሳይሆን በዙ ተመሳሳይ የውድድር መድረክ ላይ እንደ አውሮፓውያኑ አቆጣጠር በ2024 ተካሂዶ በነበረው ተመሳሳይ መድረክ ላይ ኢትዮጵያውያኑ ወጣት አትሌቶች አስመዝግበውት የነበረው አስደናቂ ውጤት ዘንድሮም ኢትዮጵያ አስደናቂ ድል ልታስመዘግብ እንደምትችል ኮዲዩ ተገምቷል። ከፊታችን ሮብ ጀምሮ እስከ እሁድ ነሐሴ 3 2018 ድረስ በሚደረገው ዓለም አቀፍ የአትሌቲክስ ውድድር ላይ ኢትዮጵያ ከ5000 ሜትር ጀምሮ እስከ 400 ሜትር ርቀቶች ድረስ ተካፋይ የምትሆን ይሆናል። በዚሁ ሻምፒዮና ላይ ተካፋይ የሚሆኑ ተሳታፊ የሉካን ቡድን አባላትም በትላንትናው ዕለት ወደ ስፍራው ማቅናታቸውም ታውቋል። ሰሞኑን በአውሮፓ የኢትዮጵያ ስፖርትና ባል ፌዴሬሽን አዘጋጅነት በጣሊያን ሮም ከተማ ሲካሄድ በቆየው ዓመታዊው ፌስቲቫል የእግር ኳስ ውድድር ባለፈው ቅዳሜ በተደረጉ የዋንጫ ጨዋታዎች ተጠናቋል። በአዋቂዎች ኢትዮ ለንደን ኢትዮ ኖርዌይን 4-0 በሆነ ውጤት በማሸነፍ የዋንጫ ባለድል ሲሆን ከ16 ዓመት በታች ኢትዮ ሲዊዝ ኢትዮ ሙኒክን በፔናልቲ ረትቶ የዋንጫው ባለቤት ሆኗል። ከ10 ዓመት በታች በተደረገው የዋንጫ ፍጻሜ ጨዋታ ኢትዮ ዩኬ ኢትዮ በርንን 3-1 በሆነ ውጤት በመርታት ባለድል ሆኗል። በሌላ በኩል ከ13 ዓመት በታች ሊካሄድ የነበረው የኢትዮ ሲዊዝ እና የኢትዮ ሙኒክ ጨዋታ በዕለቱ የሙኒክ ቡድን ሜዳ ላይ አለመቅረቡን ተከትሎ ኢትዮ ሲዊዝ በፎርፌ የዋንጫው አሸናፊ መሆኑም ታውቋል። ይህ ለአንደኛ ጊዜ በተካሄደው የፌዴሬሽኑ ዓመታዊ የስፖርት ውድድር ፌስቲቫል በሰላም ቢጠናቀቅም በውድድሩ ላይ የታዩ አንዳንድ ችግሮች በተሳታፊ ቡድኖችና ቤተሰቦቻቸው ላይ ቅሬታ መፍጠሩም ተሰምቷል። በመሆኑም በቀጣይ ሊስተካከሉና ፌዴሬሽኑ በታዳጊዎች በሚሰሩ ስራዎች ላይ በአግባቡ ትኩረት ሰጥቶ ሊሰራ እንደሚገባም ተሳታፊዎች አስተያየታቸውን ለዲደብሊው ስፖርት ዝግጅት ክፍል ተናግረዋል። አቶ ፍቃዱ
2: ለልጆች ትኩረት እንሰጣለን ብለውን ነበር እና ያው ሁላችንም እውነት ብዙ ወጪ አውጥተን ነው የምንመጣው። ወጪውን ተይው፣ ልጆቻችን ግን አልቅሰው ከሄዱ ያሳዝን። ይህ ፀሐይ 38-39 ነው የሙቀቱ። በዚህ ሰዓት ልጅ ጨዋታ ከባድ ነው። ስንት ህፃን ልጅ የታመሙ ብታይ የሚሰጠው ውሃ የፈላ ውሃ ነው። ለምን ፀሐይ ላይ ስለሚሆን ለልጆቹ እንዴት ታደርጋለሽ? በረዶ አድርገን ምናምናመጣ። ፌዴሬሽኑ በሚቀጥለው ሊያስተካክል የሚገባው ምንድን ነው? እኛ አድገናል፣ ግማሽ እድሜያችንን ኢትዮጵያ አድገን ስለ ኢትዮጵያ ብዙ ነገር እናውቃለን። እነዚህ የተወለዱ ልጆች ግን ስለ ኢትዮጵያ ማወቅ ስላለባቸው ስርዓቱንም ሁሉንም ባህሉንም ማወቅ የሚችሉት ፕሮግራም ሲኖር፣ ፕሮግራም ከሌለ ዋጋ።
0: በዘንድሮው ዓመታዊው ክብረ በዓል ላይ የፌዴሬሽኑ የክብር እንግዳ የነበሩት በኢትዮጵያ እግር ኳስ ብሎም በአፍሪካ አህጉርም በስፖርቱ መድረክ ከተጫዋችነት እስከ አሰልጣኝነት በርካታ አገልግሎቶችን የሰጡት አንጋፋው የስፖርት ሰው ኢንስትራክተር ካሳሁን ተካ ናቸው። ፌዴሬሽኑ በስፖርት ለሀገራቸው በርካታ አገልግሎትን የሰጡ የስፖርት ሰዎችን በየጊዜው እንዲህ በመሰለው መድረክ ላይ በመጋበዝ ከአዲሱ ትውልድ ጋር እንዲተዋወቁ ማድረጉ ሊደነቅ የሚገባ ተግባር ነው ያሉት ኢንስትራክተር ካሳሁን፣ ሆኖም ወደፊት ሀገራቸውን በስፖርት ሊጠቅሙ የሚችሉ ታዳጊዎች ላይ ግን በቂ ክትትልና እገዛ ሊደረግ ይገባል ሲሉም ተናግረዋል።
3: አሁን እዚህ በልቼ ሁሉንም ውድድሮች የማየት እድል ገጥሞኛል። በተለይ ህጻናቶች ጋር ሄጄ ስመለከት ልዩ ስሜት ነው የተሰማኝ። ምክንያቱም ሰውነታቸው እንደ ሌሎቹ የአፍሪካ አገር ተወዳዳሪ ለመሆን የሚያስችል ብቃት ያላቸው ህጻናቶች እንደሚመጡ ነው ማየው እና እነኚህ ልጆች አሁን እኔ እዚህ መጥቼ የምናገረው ነገር ለእነሱ ትልቅ ስንቅ ሊሆን ይገባዋል። ምክንያቱም ነገ እነኚህ ልጆች አገራቸውን ሄደው ለመርዳት እንዲችሉ ምናልባት ወደፊት የድዋል ናሽናልቲ የሚባል ነገር አለ። እሱ በሚፈቀድበት ጊዜ እዚህ የሚዘጋጁ ልጆች ነገ የአገሪቷ ናሽናል ቲም ሆነን እንጫወታለን በሚል አላማ ራሳቸውን በማዘጋጀት ነገ የኢትዮጵያን ስፖርት ለማገልገል የሚችሉበትን እድል የፈጠረ ነው።
0: በቅርቡ ከተጠናቀቀው የዓለም ዋንጫ ጋር ተያይዞ በብዙ ጉዳዮች ከውዝግቦች ጋር ስማቸው ሲነሳ የከረሙት የፊፋ

0: ፋው ፕሬዝዳንት ጂያኒ ኢንፋንቲኖ አሁን ደግሞ በሌላ አወዛጋቢ አጀንዳ ብቅ ብለዋል። በከፊል የፊፋን የዓለም ዋንጫ ውድድርን 21 በመቶ ድርሻን ለባለሀብቶች በ20 ቢሊዮን ዶላር ለመሸጥ ማቀዳቸውን ተከትሎ በእግር ኳሱ የወደፊት ዕጣ ፈንታ ላይ ውዝግብን እያስከተለ መሆኑም ታውቋል። በተለይ አዲሱ የኢንፋንቲኖ እቅድ በጥብቅ የተቃወሙት የአውሮፓ እግር ኳስ ማህበር ዩኤፋና እንዲሁም ኮንካፍ መሆናቸውም ታውቋል። በአውሮፓ እግር ኳስ ማህበር በኩል በኢንፋንቲኖ አዲስ እቅድ ላይ የከፈተውን ከባድ ተቃውሞ ዘመቻን ተከትሎ ኢንፋንቲኖ እቅዳቸውን ለጊዜው ለመሰረዝ እንዳስገደዳቸው ተሰምቷል። ሆኖም ኢንፋንቲኖ በፊፋ የኃላፊነት መንበራቸው እንዳይቀጥሉ ግፊቶች እየጨመሩ መምጣታቸውም ታውቋል። ይህ ዩኤፋ ኢንፋንቲኖ ከስልጣናቸው እንዲነሱ የፊፋ ምክር ቤት አስቸኳይ ስብሰባ እንዲጠራ ድምጽ እንዲሰጥ ዘመቻ መጀመራቸውም ታውቋል። ሰሞኑንም የቀድሞ የፊፋ ባልደረባ ሚጌል ማድሮ ከጋዜጠኛ ማት ፒርሰን ጋር ባደረጉት ቃለ መጠይቅ ኢንፋንቲኖ አዲስ ውሳኔ ከዚህ ቀደምም በፊፋ አመራ ላይ በነበሩ አላፊዎች ላይ ተጀምሮ በኢንፋንቲኖ የስራ ዘመን እያደገ የመጣ ጉዳይ በመሆኑ እንዳላስደነቃቸው ገልጸዋል።
1: በዚህ ረገድ ሙሉ ለሙሉ አልተገረምኩም። የገረመኝ ነገር ቢኖር በቅርቡ ከሳምንታት በፊት በዓለም ዋንጫው ወቅት ላይ ከተነሳው ውዝግብ በኋላ ፊፋ ወዲያውኑ ከዚህም በላይ እንደሚሰራና እንዴት እንደሚጠቀም ነው። ይህም የንግድ ተሽከርካሪ መፍጠር ጥያቄ የሆነው ሰው ከትራምፕ ቤተሰብና ግልጽ ከሆነው ጥቅም ሁኔታ የመጣ መደራደር ነው። ይህ ለእኔ እይታ ኢንፋንቲኖ በፊፋ ውስጥ ምን ያህል የስልጣን ድርሻ እንዳላቸው የሚያሳዩበት ነው። የአፍሪካ እግር ኳስ ማህበርና የደቡብ አሜሪካ እግር ኳስ ማህበር እንዲሁም የኦሺኒያ እግር ኳስ ማህበራት በኢንፋንቲኖ አዲስ እቅድ ላይ ተቃውሞና ትችት አለማሰማታቸውን ተከትሎ በዩኤፋ በኩል የተጀመረው የኢንፋንቲኖን የስልጣን ቆይታ እንዲያበቃ የሚያደርገው ዘመቻ እክል ሊገጥመው እንደሚችል ከወዲሁ ተሰግቷል።
0: በመጨረሻም የጀርመን ቡንደስሊጋ የ2026-27 የጨዋታ ሲዝን ሊጀምር ወደ 3 ሳምንታት ቀርተውታል። ሆኖም ተወዳጆቹ የቡንደስሊጋው አንጋፋ ክለቦች ባየር ሙኒክ እና ቦርሺያ ዶርትሙንድ አቋማቸውን ለመፈተሽ ወደ ኤሽያ ተጉዘዋል። ከባለፈው ቅዳሜ አንስቶ ለአንድ ሳምንት ያህል በደቡብ ኮሪያ ቆይታ የሚያደርገው ባየር ሙኒክ ከደቡብ ኮሪያ ቆይታ በኋላ ወደ ሆንግ ኮንግ ቻይና እንደሚያቀና ታውቋል። በዚህ ጉዞ ላይም እንደ ሃሪኬን እና ማይክል ኦሊሴ የመሳሰሉ ታላላቅ ተጫዋቾችን ያላካተተ መሆኑ ታውቋል። በተመሳሳይም የቅድመ ውድድር ዘመን ጉብኝቱን ወደ ጃፓን በማድረግ ለአራተኛ ጊዜ ያቀናው የቦርሺያ ዶርትሙንድ ክለብም ከጃፓኑ ኤፍሲ ቶኪዮ ጋር ተጫውቶ 1-0 በሆነ ውጤት አሸናፊ መሆን ችሏል። የዶርትሙንዱ አሰልጣኝ ኒኮ ኮቫችም ከኤፍሲ ቶኪዮ ጋር ካደረጉት ጨዋታ በኋላ እንደተናገሩት በዚህ ባሳለፍነው ሳምንት ውጤት ተደስቻለሁ። ብዙ የግብይት ስራዎችንም ሰርተናል። ከሁሉም በላይ በወጣት ተጫዋቾች አፈጻጸም ተደስቻለሁ ሲሉም መናገራቸውም ተሰምቷል። የተከበራችሁ አድማጮቻችን፣ ለዛሬ ያዝነው ስፖርታዊ ጥንቅሮች እነዚሁ ነበሩ። ሃይማኖት ጥሩነህ ነኝ። ስለተከታተላችሁን በማመስገን በዚሁ እንሰናበታለን። መልካም ሳምንት።
2: ይህ ዶች ቬለ ነው። በራያ አላማጣ ግንባር በኩል ወታደራዊ ፍጥጫና የጦርነት ዝግጅት ማየሉን ነዋሪዎች ገለጹ። በአካባቢው ቤት ለቤት ዝርፊያ መስፋፋቱን፣ የመጓጓዣና የባንክ አገልግሎት በመስተጓጎሉም ደንበኞች ለተጨማሪ ክፍያ መዳረጋቸውም ተነግሯል። ነዋሪዎች የጦርነት ስጋትን በመሸሽ ወደ ቆቦ ከተማ እየተሰደዱ መሆኑም ተነግሯል። በመቶዎች የሚቆጠሩ ሰዎች ጦርነት ሸሽተው ከትግራይ ክልል ወደ ሱዳን እየገቡ መሆናቸውን የፈረንሳይ ዜና አገልግሎት ዘገበ። አንድ የሱዳን ጸጥታ ኃይል ምንጭ እንዳለው ከትግራይ ክልል ወደ ሱዳን ከገቡት መካከል ቁስለኛ ተዋጊዎች ይገኙበታል። አድማጮች፣ ስርጭታችን አበቃ። ደህና እምሹ። በደህና ደሩ።